ያል ዋሽ እ ፎቶጋ ሁልወሪን ነብ የባሚሁንገ ዲና መዱ ሐቁኑ ጉቱጋ የባሚሁን ሐድ ፈሃናላ ኑዳሽ አዲ ሐማካሽወሩ ኩሪም ማግፍሪዲ ፋዋ አዲ ጊና ባያኩ ማግፍረዳ ፋዋ አዲ ሐማ ማጉን እክባበ ማግፍሪዲ ፋዋ ባይገ እዱንተከ የባሚሁን ተባን ዋሽ